0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጣና ይስጥልን። የመስከረም 21 ቀን 2019 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። ከባድ ውጊያ እየተደረገበት በሚገኘው የአላማጣ ግንባር ከቆቦ እስከ ኩኩፍቱ ወይም ደግሞ ማይጨው አካባቢ 96 ሰዎች መገደላቸውን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። አንድ የአካባቢው ነዋሪ እንደሚሉት የራያ ሰው እንደዚህ ያለ ችግር ገጥሞት አያውቅም። ትላንት ምሽት በአዲስ አበባ በሶስት የተለያዩ ቦታዎች ፍንዳታዎች እንደነበሩ አንድ ስማቸው እንዳይገለጽ የጠየቁ የኢትዮጵያ የስለላ መስሪያ ቤት ባለስልጣን እንደተናገሩ አሶሺየትድ ፕሬስ ዘግቧል። ከፍንዳታዎቹ አንዱ ከመከላከያ ሰራዊት ዋና መስሪያ ቤት አቅራቢያ እንደተሰማ የከተማዋ ነዋሪዎችና ዲፕሎማቶች ገልጸዋል። ይሄ ሆነው አዲስ አበባ ድሮኖች ለማብረር ፈቃድ እንደማትሰጥ በተገለጸ በሰዓታት ልዩነት ነው። ጉዳዩ በትግራይ አማራና አፋር ክልሎች እየተደረገ የሚገኘው ውጊያ ወደ አዲስ አበባ ቀረበ ወይ የሚል ስጋት ያጫረ ነው። ውጊያው ዛሬም አልቆመም። እስራኤል ውጊያ እየተካሄደ ከሚገኝባቸው አካባቢዎች ዜጎቿን ማስወጣቷ ተሰምቷል። በጉዳዩ ላይ የተጠናቀሩ ዘገባዎች ይቀርባሉ። በጋሞ ዞን 9 የፖሊስ አባላት ስለተገደሉበት ጥቃት

0: የተዘጋጀም ዘገባ አለ። ለአንድ ሰዓት በሚዘልቀው የዛሬው ስርጭት የዓለም ዜና ሸዋ እየለገሰ ታቀርባለች። እኔ ሸቴ በቀለ በመስተንግዶ አብራችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮ ሳት ወይም ደግሞ NSS 12 በ10985 ሜጋ ሄርዝ ሆሪዞንታል DW08 ላይ ይደመጣል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን እንድታዳምጡን ጋብዛለን። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብም ታገኙአቸዋላችሁ። ቀዳሚው የዓለም ዜና ነው። ሸዋዬ ለገሰ።
1: የDW ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ ትናንት ምሽት በአዲስ አበባ ከተማ ፍንዳታ መሰማቱን ሮይተርስን ጨምሮ የተለያዩ የዜና አውታሮች ዘገቡ። እንደ ዘገባው ፍንዳታው የደረሰው በጦርሁ ኃይል ዋና መስሪያ ቤት መሆኑን ማኞች ገልጸዋል። ከመንግስት በኩል ግን የተሰማ ነገር የለም። የኢትዮጵያ መንግስት አስመራ ያለውን ኤምባሲ ለመዝጋት መወሰኑን አስታወቀ። አዲስ አበባ የሚገኙ 10 ኤርትራውያን ዲፕሎማቶችም በ48 ሰዓታት ከሀገር እንዲወጡ ትዕዛዝ ሰጠ። በሰሜን ኢትዮጵያ የተባባሰው የጸጥታ ስጋት የሰብአዊ አቅርቦቶችን ማስተጓጎል መጀመሩና የረድኤት ሰራተኞችም ለከፍተኛ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አመለከተ። የአገረሹ ጦርነት ወትሮውንም ለጉዳት የተዳረገውን የአካባቢውን ሲቪል ህብረተሰብ ለከፋ ችግር እንደሚያጋልጠውም አስታውቋል። እስራኤል በትናንትናው ዕለት በፍላይ ዱባይ አውሮፕላን ውስጥ የተከሰተውን ጥቃት ከመሰረቱ እንደምታጣራ ዛተች። ጥቃቱንም የሽብር ድርጊት ነው ብላለች። ዜናው በዝርዝር። ትናንት ምሽት በአዲስ አበባ ከተማ ፍንዳታ መሰማቱን ሮይተርስን ጨምሮ የተለያዩ የዜና አውታሮች ዘገቡ። እንደ ዜና አውታሮቹ ዘገባ የፍንዳታው ድምጽ የተሰማው የሰው አልባ አውሮፕላን ማለትም ማንኛውንም የድሮን በረራ ያገደው የመንግስት መግለጫ በተሰማ በሰዓታት ልዩነት ነው። ሮይተርስ ሁለት ከፍተኛ ዲፕሎማት የመረጃ ምንጮቹን ጠቅሶ እንደዘገበው ዋና ከተማ አዲስ አበባ ውስጥ ፍንዳታው የተሰማው ትናንት ሌሊቱን ነው። አጃንስ ፍራንስ ፕረስ ፍንዳታው ደረሰበት ከተባለ አንዱ በሆነው በጦር ኃይል ዋና መስሪያ ቤት አቅራቢያ በሚገኝ ቡና ቤት የሚሰራ እማኝን ጠቅሶ እንደዘገበው ፍንዳታው በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤ አስከትሏል። ሮይተርስ በዘገባው በሰሜን ኢትዮጵያ ከፌዴራል ኃይሉ ጋር ውጊያ የገጠመው የተቃዋሚዎች ጥምረት ጋር ግንኙነት አለው ያለው ሌላ የመረጃ ምንጭ በበኩሉ የትብብር ኃይሉ በአዲስ አበባ የሚገኘውን የመከላከያ ዋና መስሪያ ቤትን ጨምሮ አዲስ አበባ ላይ በርካታ የድሮን ጥቃቶችን መፈጸሙን መግለጹን አመልክቷል። እንዲያም ሆኖ ግን ስለ ፍንዳታውም ሆነ ተፈጸመ ስለተባለው የድሮን ጥቃት ከገለልተኛ ወገን ማረጋገጥ አለመቻሉን ገልጿል። የዜና አውታሮቹ በጉዳዩ ላይ ከመንግስት አካላት በኩል ማብራሪያ ለማግኘት ያደረጉት ጥረት አለመሳካቱንም አመልክተዋል። ነገር ግን ተፈጸመ የተባለው የድሮን ጥቃት ከተረጋገጠ ከመንግስት ጋር የሚፋለሙ ኃይሎች በዋና ከተማ አዲስ አበባ ላይ የፈጸሙት የመጀመሪያው የታወቀ የድሮን ጥቃት ይሆናል ነው ያሉት። የኢትዮጵያ መንግስት አስመራ ያለውን ኤምባሲውን ለመዝጋት መወሰኑን አስታወቀ። የውጭ ጉዳይ ሚኒስቴር ዛሬ ማምሻውን ባወጣው መግለጫ እርምጃው ኤርትራ በቀጥታም ሆነ በተዘዋዋሪ በኢትዮጵያ ላይ ለምታሳየው የጥላቻና የጸበኝነት ድርጊት ምላሽ መሆኑን ገልጿል። ሚኒስቴሩ አክሎም አዲስ አበባ ውስጥ የሚገኙ 10 ኤርትራውያን ዲፕሎማቶች የቪየና የዲፕሎማሲ ግንኙነትን በመጣስ ለኢትዮጵያ ብሔራዊ ደህንነት ቀጥተኛ ስጋት በመሆናቸው የማይፈለጉ ዲፕሎማቶች ማለትም ፐርሶና ኖን ግራታ ናቸውና በ48 ሰዓታት ኢትዮጵያን ለቀው እንዲወጡ ሲል ትዕዛዝ ሰጥቷል። ኢትዮጵያ የሁለት ሉዓላዊ ሀገራትን ግንኙነት በሚጻረር መልኩ የኤርትራ መንግስት ከሚፈጽማቸው አሉታዊ ድርጊቶች እንዲታቀብም ተጠይቃለች ብሏል። በሰሜን ኢትዮጵያ የተባባሰው የጸጥታ ስጋት የሰብአዊ አቅርቦቶችን ማስተጓጎል መጀመሩና የረድኤት ሰራተኞችም ለከፍተኛ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አመለከተ። የድርጅቱ ቃል አቀባይ ስቴፋን ዱቻሪሽ ትናንት ማምሻውን ኒውዮርክ ላይ በሰጡት መግለጫ ኢትዮጵያ ውስጥ ባገረሸው ግጭት ሲቪሉ ህብረተሰብ ለአሳሳቢ አደጋ መጋለጡን ተናግረዋል። ከዚህ ቀደም በሰሜን ኢትዮጵያ በተካሄደው ጦርነት ለጉዳት በተዳረገው በዚሁ አካባቢም የሰብአዊ አገልግሎት ለማቅረብ እንቅፋት እየገጠመው መሆኑን የመንግስታቱ ድርጅት የእርዳታ ጉዳይ ኃላፊና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ተጠሪ መግለጻቸውንም ይፋ አድርገዋል።
1: Turning to Ethiopia.
3: ወደ ኢትዮጵያና በሰሜኑ ክፍል ወደ ተባባሰው ግጭት ስንመለስ የተባበሩት መንግስታት የእርዳታ ኃላፊ ቶም ፍሌቸር እና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ተጠሪ ኦዞኒያ ኦጄሎ የሲቪሎች ከለላ ጉዳይ እንዳሳሰባቸው ዛሬ ተናግረዋል። በዚያም ላይ በሰሜን እየጨመረ የመጣው አለመረጋጋት የሰብአዊ እንቅስቃሴውን እንዳስተጓጎለውና የእርዳታ ሰራተኞችንም ለከፋ አደጋ ያጋለጠ መሆኑን አመልክተዋል። በዚያ ላይ ያገረሸው ጦርነት ያለፈው ግጭት ጠባሳ ባልሻረበት በዚያ አካባቢ ያለውን ስቃይ ሊያባብሰው እንደሚችልም አስጠንቅቀዋል።
2: የተባበሩት መንግስታት ድርጅት ቃል አቀባይ ያይዘውም ለመድረስ በማይቻሉ አካባቢዎች የሰብአዊ እርዳታዎችን ለማድረስ ድርድር እየተደረገ እንዳለ በዚህ መሐልም አጋሮቻቸው በአፋር ክልል የሚሰጠውን እርዳታ ለማስፋት እየሰሩ መሆኑንም አመልክተዋል። ወደ ትግራይ ክልል የሚገቡም ሆነ የሚወጡ የሰብአዊ ስራዎችን ለማከናወንም የተባበሩት መንግስታት ድርጅት ከአጋር ድርጅቶች ጋር በመተባበር መተላለፊያ መስመሮችን ስለመጠቀም ከሚመለከታቸው አካላት ጋር በመስራት ላይ መሆናቸውንም አስታውቀዋል። የምታደምጡት የዶቼ ቬለ ዲደብሊውን ዜና ነው። እስራኤል በትናንትናው ዕለት በፍላይ ዱባይ አውሮፕላን ውስጥ የተከሰተውን ጥቃት ከመሰረቱ ለማጣራት መዘጋጀቷን አስታወቀች። ትናንት ረቡዕ ከዱባይ ወደ እስራኤል ለመጓዝ የተነሳው አውሮፕላን ያስቸኳይ ጊዜ ምልክት ከላከ በኋላ ድንገት ሳውዲ አረቢያ ለማረፍ መገደዱ ተገልጿል። ድንገተኛው ሁነት የተከሰተው በጠለፋ ምክንያት ሳይሆን በአውሮፕላን አብራሪዎች ክፍል በተፈጠረ ድብድብ እንደሆነም ተነግሯል። በዛሬው ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ከፓይለቱ ጋር ድብድብ የገጠመው ረዳት አብራሪ የጽንፈኛ ሙስሊም አስተምሮ የተሰጠው እንደሆነ እንደታወቀ ተናግረዋል። ግለሰቡ ከኢራን ጋር ትስስር እንዳለው እንደሚጣራም ጠቁመዋል። በአብራሪዎቹ ጸብ ምክንያት ቁልቁል ለመውረድ የጀመረው አውሮፕላን መንገደኛ በነበሩ ሌሎች ሰዎች ጥረት በሰላም መሬት ላይ በማረፉ የተሳፋሪዎች ህይወት በተአምር ሊተርፍ መቻሉንም ዘርዝረዋል።
3: እስራኤላዊ መንገደኛ ሲቪል ነው። ሰውየውን አግኝቼዋለሁ። አስደናቂ ጀግና ነው። በአስቸጋሪ ሁኔታ ውስጥ ያደረገውን ተመልከት። ቀደም ብዬ ከፕሬዝዳንት ትራምፕ ጋር ስለ ጉዳዩ አውርቻለሁ። በጣም ተደንቀዋል። እንደነገረኝ አውሮፕላኑ በአንጫው ቁልቁል እየወረደ ሳለ ተሳፋሪዎቹ 30 ህፃናትን ጨምሮ ጸሎት ማድረግ ጀምረዋል። ከዚህ ዓለም ሊሰናበቱ እንደሆነ አውቄያለሁ። ግን ያ ወጣት በአስደናቂ ጀግንነት ከአንድ ህንዳዊ ፓይለት ጋር በመሆንና በሌሎች እዚያ በነበሩ ትብብር አተረፋቸው።
2: ኔታንያሁ እንዳሉት አደጋው ሊከሰት የነበረው አንደኛው ፓይለት ባልደረባው ላይ በስለት ባደረሰው ጉዳት ምክንያት ነው። ጥቃት የደረሰበት ፓይለት ክፉኛ መጎዳቱ ነው የተገለጸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያሻቀበው ያለም የነዳጅ ዋጋ እንዲስተካከል ጀርመንና ፈረንሳይ ያከማቹትን ነዳጅ ለገበያ እንዲያቀርቡ መጠየቁ ተነገረ። ሮይተርስ የዜና አውታር 3 ለጉዳዩ ቅርበት አላቸው ያላቸውን ምንጮቹን ጠቅሶ እንደዘገበው ሁለቱ የአውሮፓ ሀገራት ይህን ካላደረጉ አሜሪካ የናፍጣ ሽያጭ ገደብ ልታደርግባቸው ትችላለች። ማስጠንቀቂያው ፕሬዝዳንት ትራምፕ እስከ መጪው ህዳር ወር በሀገራቸው የነዳጅ ዋጋ እንዲቀንስ ለማድረግ ከአውሮፓ ጋር የገቡበት ሰጣ ገባ መሆኑን እንደሚያመለክትም ሮይተርስ ጠቁሟል። ወቅቱ በአሜሪካ የስልጣን ዘመን አጋማሽ ምርጫ የሚካሄድበት ነው። ዋሽንግተን በቀጣይ 6 ወራት አውሮፓ ለመጠባበቂያ ያከማቸችውን 120 ሚሊዮን በርሜል ናፍታ ለገበያ እንድታቀርብ ትፈልጋለች። ጉዳዩን አስመልክተውም በዛሬው ዕለት የአውሮፓ ኮሚሽን ጀርመን፣ ፈረንሳይ፣ ጣሊያን፣ አየርላንድ እና ብሪታንያ በስልክ ውይይት ማካሄዳቸውን ሮይተርስ ምንጮቹን ጠቅሶ ገልጿል። የግብጽ ፖሊስ 6 የምርመራ ጋዜጠኞችን ማሰሩ ተነገረ። እንደ ሮይተርስ ዘገባ የታሰሩ ጋዜጠኞች በሀገሪቱ የእውነት አጣሪና የምርመራ ጋዜጠኝነት ውጤቶችን በበይነመረብ የሚያሰራጭ መገናኛ ብዙሃን ባልደረቦች ናቸው። ፖሊስ ጋዜጠኞቹን ያሰረው በታገደው የሙስሊም ወንድማማቾች በተሰኘው ቡድን ስም የሐሰት መረጃ አሰራጭቷል በሚል ነው። የበይነመረብ መገናኛ ብዙሃኑ ግን የቀረበበትን ክስ ሐሰት ብሏል። እስራቱ የበይነመረብ መገናኛ ብዙሃኑን የዜና ክፍል ሰራተኞች በሙሉ ያካተተ መሆኑን የተገለጸው የመረጃ ምንጩ ከጎርጎሮሳዊ 2018 ዓመተ ምህረት ጀምሮ ስራውን የጀመረ ሲሆን ሰኞለት ማምሻውን ነበር ሲቪል የለበሱ ፖሊሶች በስፍራው ደርሰው ጋዜጠኞቹን ከነ ኤሌክትሮኒክስ መሳሪያዎቻቸው በቁጥጥር ስር ያዋሉት። የግብጽ ጋዜጠኞችና የመብት ተሟጋቾች በየጊዜው የሐሰትና ያልተጣራ ዜና አሰራጭተዋል በሚል ለእስር እንደሚዳረጉ ሮይተርስ አመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። ትናንት ምሽት በአዲስ አበባ ከተማ ፍንዳታ መሰማቱን ሮይተርስን ጨምሮ የተለያዩ የዜና አውታሮች ዘገቡ። እንደ ዘገባው ፍንዳታው የደረሰው በጦር ኃይል ዋና መስሪያ ቤት መሆኑን እማኞች ገልጸዋል። ከመንግስት በኩል ግን የተሰማ ነገር የለም። የኢትዮጵያ መንግስት አስመራ ያለውን ኤምባሲ ለመዝጋት መወሰኑን አስታወቀ። አዲስ አበባ የሚገኙ 10 ኤርትራውያን ዲፕሎማቶችም በ48 ሰዓታት ከሀገር እንዲወጡ ትዕዛዝ ሰጠ። በሰሜን ኢትዮጵያ የተባባሰው የጸጥታ ስጋት የሰብአዊ አቅርቦቶችን ማስታጎል መጀመሩና የረድኤት ሰራተኞችም ለከፍተኛ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አመለከተ። ያገረሸው ጦርነት ወትሮውንም ለጉዳት የተዳረገውን የአካባቢውን ሲቪል ህብረተሰብ ለከፋ ችግር እንደሚያጋልጠውም አስታውቋል። እስራኤል በትላንትናው ዕለት በፍላይ ዱባይ አውሮፕላን ውስጥ የተከሰተውን ጥቃት ከመሰረቱ እንደምታጣራ ዛተች። ጥቃቱንም የሽብር ድርጊት ነው ብላለች። ዜናው አበቃ።
0: አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን ዕለታዊ ስርጭት ነው። ለዓለም ዜናው ሸዋዬ ለገሰና አመሰግናለሁ። አሁን ወደ ዕለቱ ዜና መጽሔቶች እንሻገር።
4: የዜና መጽሔት
0: ከባድ ውጊያ እየተደረገበት በሚገኘው የአላማጣ ግንባር ከቆቦ እስከ ኩኩፍቱ ወይም ደግሞ ማይጨው አካባቢ 96 ሰዎች መገደላቸውን የአካባቢው ነዋሪዎች ለዶቼ ቬለ ተናገሩ። አብዛኞቹ ህይወታቸውን ያጡት በመኖሪያ ቤታቸው ወይም ደግሞ በገበያ ላይ ያሉ በከባድ መሳሪያ በተፈጸመ ጥቃት ነው ተብሏል። በአላማጣ ከተማ ብቻ 52 ሰዎች እንደተገደሉ የአካባቢው ነዋሪዎች ይናገራሉ። ከከባድ መሳሪያ ለመሸሽ የሞከሩ 5 ህፃናት አፉኝት የተባለ ወንዝ ወስዷቸው ህይወታቸውን አጥተዋል። አንድ የአካባቢው ነዋሪ እንደሚሉት የራያ ሰው እንዲህ ያለ ችግር ገጥሞት አያውቅም። ኢሳያስ ከለው።
5: ከተጀመረ 8 ቀናትን ባስቆጠረው የሰሜኑ ግጭት ከቆቦ እስከ ኩኩፍቱ ባሉ አካባቢዎች የ96 ንጹሃን ሰዎች ህይወት ማለፉ ተነገረ። ለህይወት ማለፉ ዋነኛው ምክንያት በሰዎች መኖሪያ አካባቢዎች የከባድ መሳሪያዎች ተኩስ በመካሄዱና መሳሪያዎቹ በንጹሃን ላይ በመውደቃቸው እንደሆነም ተገልጿል። ከፍተኛ ጉዳት መጠን በተመዘገበበት በአላማጣ ከተማ ብቻ የ52 ሰዎች ህይወት ማለፉን ነዋሪዎች ይናገራሉ። በተጨማሪም በሰሌኖሃ፣ በዋጃ፣ በጥሙጋ፣ በአየር ማረፊያ፣ በአዲስ ዓለምና በኩኩፍቶ አካባቢዎች የሚኖሩ ነዋሪዎች በቤታቸው ወይም በገበያ ቦታ ላይ ያሉ በከባድ መሳሪያ ተኩስ ህይወታቸውን እንዳጡ የአካባቢው ነዋሪዎች ገልጸዋል።
6: ከ47 ከ50 ሰው ሞቷል። አላማጣ ብቻ አላማጣ ከተማው ላይ ብቻ ገጠሩ ማህበረሰብ ሳንጨምር እድሜ ሁሉም ያካተተ ነው። ማንም አለ፣ ወጣቶች አሉ፣ ሴቶች አሉ፣ ወንዶች አሉ፣ እድሜ ጠገባሉ፣ ሁሉም ያካተተ ነው። አብዛኛው ከባድ መሳሪያ
7: በቃ ከቆቦ ጀምሮ እስከ ክክፍቶ ይሄ ማጨው ማለት እስከ ማጨው ከማጨው እስከ ቆቦ ማለት እስካሁን 97 ናቸው።
5: በሌላ በኩልም በቤታቸው ውስጥ የሚደርሰውን የከባድ መሳሪያ ጥቃት በመሸሽ ወደ በረሃ የኮበለሉ ነዋሪዎች ለሌላ አደጋም ተዳርገዋል። በራያ ባላ ወረዳም በቤታቸው ውስጥ በከባድ መሳሪያ ላለመመታት በተደበቁበት ወንዝ ውስጥ ትናንት ድንገት የመጣ የደራሽ ውሃ ጎርፍ የ5 ሰዎች ህይወት መቅጠፉን ነዋሪዎች ይናገራሉ።
8: ይህ ጦርነት በቢሶበር ምናባት ግጭት ይነሳን ብለው ሸሽተው ነበርና ወደ አፍኝት የሚባል በረሃ ሸሽተው ነው። እዛ ጦርነቱ እስከሚያልፍ ድረስ እንዳይጎዱ ሸሽተው ስለነበር ነው በዛ ወሰዳቸው። ህጻኖች ናቸው፣ 5ቱም ህጻኖች ናቸው። ዋጋ ቀበሌ የወሰዳቸው አፍኝት ይባላል። ጦርነት ስለነበር ሸሽተው ነበር ወደዛ ወደ በረሃው። በዛው 5ቱ ጋር ወሰዳቸው። አፍኝት የሚባል ልዩ ቦታ ቀበሌ ውላጋ። ጦርነት ሸሽተው ሌላ ጦርነት ገጠማቸው፣ የተፈጥሮ ጦርነት።
5: በአላማጣ ከተማና ዙሪያዋ ከባለፈው ቅዳሜ መስከረም 16 እስከ ማክሰኞ መስከረም 19 ቀን 2019 ዓመተ ምህረት የነበሩ አራት ቀናት እጅግ አስጨናቂ እንደነበሩ የገለጹት ሌላኛው አስተያየት ሰጭም በአንድ ቀን ብቻ 11 ሰዎችን ቀብረናል ብለዋል።
9: በአንድ ቀን 11 ሰው ቆን እየተቀበረው አንድ ቀን የራያ ሰው በታሪክ እንደዚህ አይነት ችግር ገጥሞታል። በጣም ከባድ ሀዘን ነው ያለው። አሁን አንድ ቤት ላይ ነው አንዲት እናት ከልጇ ጋር ሞተች። አንድ ሰፈር አንዲት እናት ከልጇ ጋር ከወንድሟ ጋር አንድ ቤት ደግሞ እናትና ልጅ ሞቱ። አባት ከሶስት የተረፉ ልጆች ደግሞ ወልዳያ ሆስፒታል ተኝተዋል።
5: ከባለፈው እሁድ ጀምሮ በነበረው ጠንካራ ጦርነትም በአላማጣ ከተማ በከባድ መሳሪያ ተመተው የሞቱ ሰዎችን ለመቅበር እጅግ አስቸጋሪ እንደነበር አቶ መንገሻ ሲሳይ የተባሉ ኗሪ ገልጸዋል።
10: ሰው ለመቅበር እኮ በዛን ሰዓት ከባድ ነበር። ምክንያቱም የመድፉ ነው ሰው እንዳይቀብር የመድፉ ይመተናል እያለ የቤቱ ነበር የሚውለው።
5: ተገኘሁበት ስራ ተቀብራለ
10: እዛ ኪዳና ነው የተቀበረው። እንዳውም ቀሬም ራሱ አልታወጀ ስጋት ስላለ ማለት ነው። እንደዚህ ተሸክፈ ምናምን ቁጭ አይባልም። ዝም ብለህ በተን ብለህ ቁጭ እንደዛ ነው። ከተማው በጣም ከባድ ነበር።
5: ጦርነትን በመሸሽ ምክንያትም ከ36,000 በላይ የአላማጣ ከተማ ነዋሪዎች ወደ ቆቦ ከተማ ተፈናቅለው ቆይተዋል። በጊዜ አስተዳደሩ ወቅት የአላማጣ ሹም የነበሩት አቶ ስዩም አርብሴ እንደሚሉት በአላማጣ ከተማ የተከሰተውን የንጹሃን ህልፈት ከተመለከቱ ሰዎች አይምሮ ላይ የደረሰውን ስነልቦናዊ ጉዳት ለመጠገን እጅግ አስቸጋሪ ነው። አቶ ስዩም አክለውም በአካባቢው ካለው ድርቅና ማህበረሰቡ በጦርነት ካጣው ሀብትና ንብረት ጋር ተያይዞም በአሁኑ ወቅት ፈጣን የሰብአዊ ድጋፍ ማቅረብ አስፈላጊ መሆኑን ጠቁመዋል።
11: ከበድ ያለ ጦርነት ነው የተካሄደው። በቃ ያለቀው ጦርነት ኮሪያ ዙሪያ ነው። አሁን ባለው ነባራዊ ሁኔታ ማህበረሰቡ ምንም ነገር የለው። በዛ የነበረ የጦርነት ሁኔታ ከባድ ነው። ይሄ ተደምሮ ይሄ ማህበረሰብ ተቋቁሞ እስካሁን መቀጠሉ ራሱ በጣም ይደንቀኛል። አሁን በቀጥታ መንግስት ማድረግ ያለበት ቢያንስ ከማህበረሰቡ ተለይቶ የተቸገረውን ማህበረሰብ የሚደርስበት መንገድ መፈጠር አለበት። አለበለዚያ ከባድ ነው። ህብረተሰቡን ለመታደግ ዝም ብሎ መራራ ነው። ሀዘኑ ተሰቶ ፍጹም መራራ ነው።
5: አላማጣ ከተማ ከገባችበት የሀዘን ድባብ እንድትወጣ የአገልግሎት ሰጭ ተቋማት በፍጥነት ወደ ስራ መመለስ እንዳለባቸው የጠቆሙት አቶ ስዩም አርብሴም የፊታችን ቅዳሜ መስከረም 23 ቀን 2019 ዓ.ም ከ36,000 በላይ ተፈናቃዮችን ወደ ቀደመ አካባቢያቸው የመመለስ ስራ በኮሚቴ አማካኝነት እንደሚጀመር አስታውቀዋል።
11: ትምህርት መጀመር አለበት። ጤና መጀመር አለበት። አዎ ዛሬ ነው መብራት ራሱ የጀመረው። ህዝቡ ከፍተኛ የሆነ ጭንቀት ውስጥ እንደነበረ የምታውቀው ቤት መክፈት ራሱ አልቻለም። አካባቢ ከተለቀቀ ማግስት ማህበረሰቡ ጋር በሰላም ለመገናኘት ወደ ቤቱ ለመመለስ ነው ዝግጅት እየተደረገ ያለው። ራሳቸው ኮሚቴ አቋቁሞ እየተንቀሳቀሱ ነው። ቅዳሜ ይመለሳሉ ብለን እንገምታለን።
5: በአለማጣ ከተማና በሌሎች አካባቢዎች የሞቱ ንጹሐን ዜጎችን በተመለከተ ከሚመለከታቸው የመንግስት አካላት መረጃ ለማግኘት ያደረግነው ጥረት አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
0: አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን ስርጭታችንን ነው። ትላንት ምሽት በአዲስ አበባ በሶስት የተለያዩ ቦታዎች ፍንዳታዎች እንደነበሩ አንድ ስማቸው እንዳይገለጽ የጠየቁ የኢትዮጵያ የስለላ መስሪያ ቤት ባለስልጣን እንደተናገሩ አሶሺየትድ ፕሬስ ዘግቧል። በዘገባው መሰረት ፍንዳታዎቹ ጥቃት ይሁኑ ወይም ደግሞ የስልጠና የታወቀ ነገር የለም ይላል የአሶሺየትድ ፕሬስ ዘገባ። ነገር ግን ከፍንዳታዎቹ አንዱ ከመከላከያ ሰራዊት ዋና መስሪያ ቤት አቅራቢያ እንደተሰማ የከተማዋ ነዋሪዎችና ዲፕሎማቶች ገልጸዋል። ይሄ ሆነው እንግዲህ አዲስ አበባ ድሮኖች ለማብረር ይሰጥ የነበረው ፈቃድ እንደተከለከለ ከታወቀ በኋላ ነው። በሰዓታት ልዩነት ነው ፍንዳታ እንደተሰማ የተዘገበው። በዚህ ጉዳይ ላይ ወደ ስቱዲዮ ከመግባቴ በፊት የዶይቼ ቬለ የአዲስ አበባ ዘጋቢ የሆነው ሰለሞን ሙጬን አነጋግሬው ነበረ።
12: ዋና ዋና ዓለም አቀፍ መገናኛ ብዙሃን በራሳቸው ከነዋሪዎች እንዲሁም እንደጠቀስከው አዲስ አበባ ከሚኖሩ አንዳንድ የዲፕሎማቲክ ማህበረሰብ ምንጮች የፍንዳታ ድምፅ መስማታቸው ነግረውኛል በሚል ዘገባ ሰርተዋል። በእኛ በኩል ደግሞ ትናንት እንዳልከው ረቡዕ ሌሊት ከእኩለ ሌሊት በኋላ የምን እንደሆነ ባያውቁትም ቢያንስ ሁለት ያነጋገርኳቸው ሰዎች ጦር ኃይሎች በሚባለው እና የኢትዮጵያ መከላከያ ሰራዊት ጠቅላይ መምሪያ በሚገኝበት ሰፈር አካባቢ ለየት ያለ ፍንዳታ እንደሰሙ እነዚህ ሰዎች ገልጸውልኛል። አንደኛው ምንጭ እንደነገረኝ ከሆነ ከፍተኛ ድምፅ የነበረው ነው ያለው። ይህንን ፍንዳታ አንድ ጊዜ ቢያንስ መስማቱን ገልጾልኛል። በሌላ በኩል ግን ዛሬ ከምሳ ሰዓት በኋላ በዚሁ አካባቢ የተወሰነ ምልከታ ለማድረግ ሄጄ ሞክሬ ነበር እና አንደኛው ወጣት በአካባቢው ትናንት በዚሁ ሰኩለ ሌሊት አካባቢ የፍንዳታ ድምፅ ነበር በሚል ሰዎች ሲነጋገሩ ማድመጡን ነው የነገረኝ እንጂ እርሱ የሰማው ነገር እንደሌለ ነግሮኛል። ሌላኛዋ ጎልመስ ያለች ሴት ደግሞ እንደዚሁ የምትገኝበት የስራ ቦታ ላይ ይሄዱ የነበሩ ሰዎች ወይም ወደ ስራ ቦታ ይሄዱ የነበሩ ሰዎች ሲነጋገሩ እንዲህ አይነት የፍንዳታ ድምፅ እንደሰሙ ሲነጋገሩ መስማቷን እና የድሮን ጉዳይም አብሮ ተነስቶ የውይይት ጉዳይ እንደነበር መስማቷን፣ ነገር ግን እሷ በጆሮዋ የሰማችው ነገር እንደሌለ ገልጻልኛለች።
0: መንግስት የሚቆጣጠራቸው መገናኛ ብዙሀን የሰሯቸው ዘገባዎች አሉ ወይ በዚህ ጉዳይ ላይ? የከተማው ስሜት ምን ይመስላል? ምን ታዘብክ?
12: የህዝብን የሚባሉት በተለምዶ ወይም መንግስት የሚቆጣጠራቸው መገናኛ ብዙሀን ዛሬ በእነዚህ ጉዳዮች ላይ የሰጡት ሽፋን አለ ማለት አይቻልም። እሱ ብቻ አይደለም፣ በተከታታይ ሰሞኑን እየተደረጉ ባሉ ጉዳዮች ላይም ትናንትም በዘገባችን እንዳየነው ጦርነቱን፣ ግጭቱን የተመለከቱ ዘገባዎች እየሰሩ አይደለም። ይልቁንም ሰሞኑን እየተከናወኑ ያሉ የክልሎችን የመንግስት ምስረታ ጉዳዮችን ነው በስፋት ሽፋን እየሰጡ የሚገኙት። ዛሬም ይህንኑ ነው ሲሰሩ የተመለከትኩት። እኔ ባደረግኩት ምልከታ ቢያንስ ዋና ዋና በሚባሉት አደባባዮች እና የከተማው አካባቢዎች ተዘዋውሬ የነበረ መገናኛ፣ ሜክሲኮ አካባቢ፣ እንደዚሁም ቀደም ሲል እንዳልኩ ጦር ኃይሎች አካባቢ ባደረግኩት ቅኝት መደበኛው እንቅስቃሴ ነው ያለው። ምንም የተለየ ነገር አትመለከትም። ተቋማት፣ አገልግሎት ሰጪዎች፣ የትራንስፖርት እንቅስቃሴ፣ እንዲሁም የሰዎች እንቅስቃሴን እንዲሁም በየአብያተ ክርስቲያናትና መስጊዶች በር ላይም እንደታዘብኩት ከሆነ ሁልጊዜም የምንመለከተው አይነት የህይወት እንቅስቃሴና ድባብ መኖሩን ነው የተመለከትኩት።
0: የኢትዮጵያ ፌዴራል መንግስት ስለ ጉዳዩ እስካሁን ያለው ነገር አለ?
12: የኢትዮጵያ ፌዴራል መንግስት እንደምታውቀው በግልጽ ሰሞኑን እንግዲህ 9 ቀናት የሆኑት ግጭት በተለይ በሰሜን ኢትዮጵያ 3 ክልሎች ላይ መኖሩን ከመገናኛ ብዙሀን አልፎ ዓለም አቀፍ ተቋማት የሀገራት መንግስታት መግለጫዎችን በማውጣት ከመናገራቸው በዘለለ የኢትዮጵያ መንግስት እንዲሁም የኢትዮጵያ መከላከያ ሰራዊት ባለፉት ጥቂት ቀናት የተወሰኑ ግጭቶች ተደርገው የማረካቸው ሰዎች እንዳሉ ከመግለጽ በዘለለ በይፋ ከፌዴራል መንግስት፣ ከጠቅላይ ሚኒስትር ጽህፈት ቤት፣ ከመንግስት ኮሚኒኬሽን አገልግሎት እና ሌሎችም የሚመለከታቸው አካላት ይሄ ነው የሚባል ነገር አልተባለም እስከ ዛሬ ድረስ ማለት ይቻላል። ዛሬም ቢሆን እየተነገሩ ባሉ ጉዳዮች ላይ ከነዚህ የመንግስት አካላት የተሰጠ ምላሽ የለም። ነገር ግን እንደምታስታውሰው እሸቴ፣ ትናንትና ከትናንት ጀምሮ በአዲስ አበባና በአካባቢዋ የድሮን እንቅስቃሴ ወይም ደግሞ ያው እንደምታውቀው ባለፈው ሳምንት የደመራና የመስቀል በዓል ነበረ። የድሮን እንቅስቃሴዎች ምስሎችን ለመቅረጽ በስፋት እንደሚውሉ እናስታውሳለን። በቀጣይ ቀናት ደግሞ የኢሬቻ በዓል በተለይ በስፋት አዲስ አበባና በዙሪያው ባሉ ከተሞች እንደሚከበር እናውቃለንና የድሮን አገልግሎቶች እነዚህን ምስሎች ለመቅረጽ ከቅርብ ጊዜ ወዲህ በስፋት ጥቅም ላይ ሲውሉ እንመለከታለን። ስለዚህ ትናንት ብሔራዊ መረጃና ደህንነት አገልግሎት የድሮን እንቅስቃሴ ፍቃድ እንደማይሰጥ እና ከትናንት ጀምሮ መታገዱን ከመግለጽ የዘለለ በይፋ እንዲህ አይነት የጦርነቱን ግጭቱን የተመለከቱ ጉዳዮች መግለጫዎች ሲሰጡ አልተመለከትም።
0: ሰለሞን፣ በጣም አመሰግናለሁ።
12: እኔም አመሰግናለሁ።
0: በአፋር ክልል በኩል እየተደረገ በሚገኘው ውጊያ መከላከያ ሰራዊትና የአፋር ክልል ልዩ ኃይል ኤረብቲና አብዓላን እንዳስለቀቁ የአካባቢው ነዋሪና የአፋር ሰብአዊ መብቶች ድርጅት ኃላፊ ለዶይቼ ቬለ ተናግረዋል። የክልሉ ነዋሪ እንደሚሉት በአፋር በኩል በሚገኙ አውደ ግንባሮች ባለፉት 3 ቀናት ከባድ ውጊያ ሲደረግ ነበረ። በውጊያው ምን ያክል ሰዎች እንደተገደሉ ወይም ደግሞ እንደቆሰሉ እስካሁን የሚታወቅ ነገር የለም። የአፋር ሰብአዊ መብቶች ድርጅት ኃላፊ እንደሚሉት ግን ወደ 150 ሺህ የሚጠጉ ነዋሪዎች ተፈናቅለዋል። ስዩም ጌቱ ተጨማሪ ዘገባ አለው።
13: የአፋር ሰብአዊ መብቶች ድርጅት ኃላፊ የሆኑት አቶ ጋዝ አህመድ ዛሬ ለዶይቼ ቬለ እንደተናገሩት አንድ ሳምንት ባለፈው የሰሜን ኢትዮጵያው ጦርነት ዳግም ማገርሸት ጋር ተያይዞ እንደ ከዚህ ቀደሙ የአፋር ክልል ሰሜናዊ ዞን 3 ወረዳዎች ከፍተኛ ያሉት ሰብአዊ ጉዳቶችን አስተናግደዋል። በደረሰው ጉዳትም ወደ 150 ሺህ ሰላማዊ የአካባቢው ነዋሪዎች መፈናቀላቸውን ገልጸዋል።
14: ጉዳት በጣም ነው የደረሰው። በተለይ በከባድ መሳሪያ ኤረብቲን ጤና ጣቢያውን፣ የተለያዩ ቦታዎችን የከባድ መሳሪያ ደርሶበታል፣ ጉዳት ደርሶበታል። በአፋር አዋሳኝ አካባቢ በሶስት ወረዳዎች ላይ ከፍተኛ የሆነ ወረራ ከሻዕቢያና ወያኔ የሚታገዙ ታጣቂ ኃይሎች አንድ ላይ በመሆን ወረራ አድርገዋል። በእነዚህ ወረራዎች ውስጥ ወደ 150 ሺህ የሚጠጋ ነዋሪዎች ከቀበሌያቸውና ከአካባቢያቸው የተፈናቀሉ ወደ አፍዴር አካባቢ የሰፈሩ አሉ። እዛውም ደግሞ ኤሬብቲ ወደ 30 ኪሎ ሜትር ላይ የምትገኝ ቦታዎች ሁሉ የሰፈሩ አሉ። በአጠቃላይ እነዚህ ወራሪዎች ከፍተኛ የሆነ ጉዳት በህብረተሰቡ ላይ ያደረሱ መሆኑን እና እንዲሁም ደግሞ በጦርነቱ ከፍተኛ ጉዳት ስለደረሰ መሆኑን ነው ያለኝ መረጃ የሚያሳየው።
13: የአፋር ክልበርቲ ረሱ ወይም ዞን 2 ውስጥ በሚገኙ 3 ወረዳዎች ማለትም አባላ፣ መጋሌና ረብቲ ላይ በህዝባዊ ወያኔ ሓርነት ትግራይና ተባባሪ ተዋጊዎች ደረሰ በተባለ ጉዳት ዙሪያ እስካሁን በቂ መረጃ ማግኘት ከባድ መሆኑን የገለጹት አቶ ጋዝ ምናልባት ከዛሬ ጀምሮ ታጣቂዎቹ ከአካባቢው ወጥተው እንደተጠናቀቁ መረጃዎቹን በበቂ ሁኔታ ለማጠናከር ይረዳል የሚል ሀሳባቸውንም አክለዋል።
14: ጉዳቶቹ የሞቱ ሰዎች እንዳሉ፣ የቆሰሉ ሰዎች እንዳሉ አሁን አሃዞቹን በአጠቃላይ ለማጠቃለል ከባድ ነው። ምክንያቱም ዛሬ እነዚህ ቦታዎች ተለቀዋል፣ ተገፍተው ወጥተዋል። ግን እነሱ ከወጡ በኋላ ነው ያሉን ጠቅለል ያለ መረጃ እንትን ማለት የምንችለው። ነገር ግን የተጎዱ ሰዎች፣ የቆሰሉ ሰዎች፣ ቤተሰባቸው የፈረሱባቸው ሰዎች እንዳውም ዛሬ በዓላት ለቀው ሲወጡም ሰዎችን ገለው እንደሄዱ ነው ያለኝ ኢንፎርሜሽን የሚያሳየው።
13: አስተያየታቸውን ለዶይቼ ቬለ የሰጡ የአፋር ክልል ዞን 2 ረብቲ ከተማ ነዋሪ አሁን ላይ ወደ አፍዴራ መሸሻቸውን ገልጸው ለዶይቼ ቬለ በሰጡት አስተያየትም ባለፉት 3 ቀናት ማለትም ከሰኞ እስከ ረቡዕ በአባላና ረብቲ ወረዳዎች የፌዴራል መንግስትና አፋር ክልል የጸጥታ ኃይሎች አካባቢውን ለሳምንት ያህል ከተቆጣጠሩት ታጣቂዎች ጋር ከባድ ውጊያ ሲያደርጉ ቆይተው በዛሬው ዕለት ሁሉም ወረዳዎች ስለመለቀቃቸው ገልጸዋል።
15: አባላና ረብቲ ደግሞ የዞኑ መቀመጫ ናት እና ኤርብቲ ተይዞ ነበር። ያው ትናንትና ዛሬ ኤርብቲ ለቀቁ። ዛሬ መበዓላ ለቀቁ ወጡ ቢኤልኤፍና አጋሮቹ። አሁንም ደግሞ ተዋግቶ ነው የወጡት። አፈር ልዩ ኃይልና ሚሊሻ መከላከያ ከባድ ውጊያ ነበር። 3 ቀን ከሰኞ እስከ ረቡዕ በቃ በጣም ኃይለኛ ውጊያ ነበር።
13: የህወሓትና የኤርትራ ኃይሎች በዚህ ውጊያ በጋራ መሳተፋቸውን የገለጹት የአፋር ሰብአዊ መብቶች ድርጅት ኃላፊው አቶ ጋዝ አህመድ ከሰሞኑ በኢትዮጵያ ፌዴራል መንግስት የመከላከያ ሰራዊት በአፋር ክልል ጸጥታ ኃይሎችና የትግራይ ሰላም ኃይል ቲፒኤፍ አካባቢውን ለሳምንት ኃይል በተቆጣጠሩት ታጣቂዎቹ ላይ በጋራ አደረጉት ባሉት ውጊያ በትናንትናው ዕለት መጋሌና ረብቲ ሙሉ በሙሉ ሲለቀቁ ዛሬ ደግሞ አባላም ስለመለቀቁ አስረድተዋልም።
14: አሁን ምንድነው እነሱ በዚህ ያለው ተኩስ እንትን ሲልባቸው በዛም ደግሞ በአዲ ጉዶም በጀርባ ሊቆረጡ ነበር ገባ እንደዚህ ወደ መቀሌ እየቀረበ መጥቷል ሰራዊቱ እና ያ ስጋት ፈጠረባቸው። ከዚህም ያለ ፕሬዥር እንዳለ ሆኖ እንደዛ ነው የወጡት። ከአንድ ሳምንት በላይ ነው የቆዩት የሻዕቢያ የወያኔ ቲፒኤልኤፍ ወታደሮች ጨምሮ ከፍተኛ የሆነ ኃይል ነው ይዞ የመጡት። ድንገተኛ ተኩስ ነው የመጀመሪያውን አካባቢ መጋሌ አካባቢ ነው እንትን ያሉት። ከዛ በሚቀጥለው አበዓላ እንዲሁም ከበዓላ በኋላ መጨረሻም የኤሬብቲ አካባቢ ነው ጥቃት ሲፈጽሙ የነበሩትና ህዝቡን አሸብረው ህዝቡ እንዲፈናቀል ያደርጉት በእንደዚ አይነት መልኩ ነው።
13: በአፋር ክልሉ 3 ወረዳዎች ላይ ተፈጸመ ስለተባለው ጥቃት ከአንድ ሳምንት በፊት የአፋር ክልል ኮሚኒኬሽን ቢሮ ኃላፊ ለዶይቼ ቬለ ማረጋገጣቸው ይታወሳል። በዚህ ውጊያ ላይ የኤርትራ ሰራዊት ተሳትፈዋል መባሉን በተመለከተ ግን ዶይቼ ቬለ ከሌላ አካል አላረጋገጠም። የኤርትራ ተቃዋሚ ኃይሎች በሰሜን ኢትዮጵያ የተጀመረውን ጦርነት ተከትለው የኤርትራ መንግስት ሰራዊት ወደ ኢትዮጵያ ድንበር ዘልቆ በጦርነት ላይ እየተሳተፈ እንዳለ ግን በመውቀስ መግለጫ አውጥተዋል። ብርጌድ ነሐመዱ ወይም በቅርብ ጊዜ ስያሜው የኤርትራ ሰማያዊ አብዮታዊ ግንባር የተባለው የኤርትራ ተቃዋሚ ኃይል የኤርትራ መንግስት ኃይሎች ከህወሓት ጋር ተባብረው የኢትዮጵያን መንግስት እየወጉ ነው በማለት በሰሞነኛው መግለጫው አስታውቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: የዶይቼ ቬለ የዕለተ ሐሙስ የቀጥታ ስርጭት አሁንም እንደቀጠለ ነው። በሰሜን ኢትዮጵያ በአማራ አፋርና ትግራይ ክልሎች እየተደረገ ከሚገኘው ውጊያ ትንሽ ደግሞ ወደ ጋሞ ዞን ዘወር እንበል። በጋሞ ዞን ውስጥ በሚገኘው ገረሴ ዙሪያ ወረዳ ኮሻሌ ቀበሌ በተቀሰቀሰ ግጭት የፖሊስ መኮንኖችን ጨምሮ 9 ጸጥታ አስከባሪዎች መገደላቸውን የአካባቢው የመንግስት መዋቅሮች አረጋግጠዋል። የአካባቢው ነዋሪዎች እንደሚሉት በግጭቱ የተገደሉ ሰዎች ቁጥር ከተጠቀሰው በላይ ሳይሆን አይቀርም። የጸጥታ አስከባሪዎቹ የተገደሉት በአካባቢው በሚገኝ ገበያ የተፈጠረ ረብሻ ለማረጋጋት በሄዱበት እንደሆነ አንድ የአካባቢው ነዋሪ ይናገራሉ። ከአካባቢው ነዋሪዎች ወገን ምን ያክል ሰዎች እንደተገደሉ ግን የሚታወቅ ነገር የለም። ሸዋንግዛ ውጋየሁ ተጨማሪ ዘገባ አጠናቅሯል።
16: መረጃዎች እንደሚጠቁሙት ግጭቱ የተከሰተው በጋሞ ዞን ገረሴ ዙሪያ ወረዳ ኮሸሌ በተባለ የገጠር ቀበሌ ውስጥ ነው። የዓይን እማኞች እንደሚሉት ወደ ቀበሌው የገቡት የወረዳው የጸጥታ አባላት ከአካባቢው የታጠቁ ናቸው ከተባሉ ቡድኖች ጋር ተኩስ ተለዋውጠዋል። በዚህም ሰዎች መገደላቸውንና መቁሰላቸውን የጠቀሱት የዓይን እማኞቹ የግጭቱ መንስኤ ነው ያሉትንም ለዶይቼ ቬለ ተናግረዋል።
17: ኢንቨስትመንት መሬቱ ካምፕ ካምፕ አለ፣ የሰራተኞች መኖሪያ ምናምን አለ እና ካምፑ አካባቢ ላይ መለስተኛ ጉሊት ነገር አላቸው። ትልቁ ገበያ ይልቅባቸዋል መሰለኝ። እዚሁ አቅራቢያ ላይ ይጠቀምታልና ከዚህ አካባቢ ገበያውን አንሱ ብሎ መጀመሪያ ተነግሯቸው ማንሳት አልፈለጉም። አሁን የወረዳው ላይ ደግሞ አዲስ አስተዳደር የወረዳ አስተዳደር ቀይረው ነበር። እሱ ኃይል ወደ ታች ላከ ነው ገበያውን በኃይል እንዲነሳ ብሎ ወደ ታች ላከ። ሳይገበያዩ ተረብሸው ዋሉ ነው እና ያንን ደግሞ ቂም ይዘዋል። እንግዲህ ካምፑ ጥቃት ማድረስ የጀመሩት መጀመሪያ ነው የተባለው። ያንን ረብሽ ለማስቆም የሄደው ሰራዊት ነው ቀድሞ የተሰዋው እና ፖሊስ አባላት እና ሚሊሻ አባላት ለዛ ለጸጥታ ጉዳይ እንዲያረጋጉ ተልከው ሄደው ነው። አሁን
16: በቀበሌው ቀደም ሲል ጀምሮ ከመልካም አስተዳደር ጋር የተያያዙ የሰነበቱ ቅሬታዎች እንደነበሩ ለዶቼ ቬለ የገለጹ ሌላው የአካባቢ ነዋሪ በበኩላቸው አሁን ለተከሰተው ግጭት ተጨማሪ ምክንያት ናቸው ያሏቸውን ዘርዝረዋል።
18: የተወሰነ በመልካም አስተዳደር ችግር ምክንያት ተጨማሪ ማህበረሰቡ ሳይወያይ ሳያምንበት ተጨማሪ ማሳ ከአርብቶ አደር ተወስዷል የሚል ነው አንደኛው ምክንያት። ያም ቅራኔ አለ። ሌላው ኢሚዲየት ኮዝ የሆነው ከገበያ የሚሰበሰብ ቀረጥን ለማስከፈል የሄዱ ጸጥታ አካላት የተወሰነ ማህበረሰቡን ለማመናጨቅ ከገቢዎች ሰራተኞች ጋር የሄዱ ጉልበትን የመጠቀም እህልን ገበያ ላይ የመበተን አይነት ተግባር ፈጽሞ ከተመለሱ በኋላ ያው የመጀመሪያው መሬቱ የማሳው ኬዝ ስለነበረ ያን ጭምር ተደምረው ጸጥታ ኃይሎች እዛ ጉዳዩን ለመፍታት ሲሄዱ ነው መንገድ ላይ ጠብቆ ያጠቋቸው።
16: ዶቼ ቬሌ ተከሰተ የተባለውን ግጭት አስመልክቶም ከገረሴ ዙሪያ ወረዳ፣ ከጋሞ ዞን እና ከደቡብ ኢትዮጵያ ህዝቦች ክልል የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ያም ሆኖ የገረሴ ዙሪያ ወረዳ መስተዳድር በግጭቱ የጸጥታ አባላት መገደላቸውን በይፋዊ የፌስቡክ ገጹ አረጋግጧል። መስተዳድሩ በቀበሌው በታጠቁ ኃይሎች ተከፈተ ባለው ተኩስ አካባቢውን ለማረጋጋት የተሰለፉ የጸጥታ ኃይሎች ለልፈት ህይወት በመዳረጋቸው የተሰማውን ሐዘን ገልጿል። ግጭቱ ሊከሰት የቻለው በወረዳው ኮሸሌ ቀበሌ በሚገኘው የኢንቨስትመንት መሬት ጠባቂዎችና በህገወጥ ታጣቂዎች መካከል ተኩስ በመከፈቱ የተነሳ መሆኑን መስተዳድሩ በመግለጫው ጠቅሷል። ታጣቂዎቹ አካባቢውን ለማረጋጋት ከወረዳው ማዕከል በተንቀሳቀሱ የጸጥታ አባላት ላይ ተኩስ መክፈታቸውን በመግለጫው የጠቀሰው መስተዳድሩ በጥቃቱ 9 የጸጥታ አባላት ህይወት ማለፉን አስታውቋል። ህይወታቸው ካለፉት መካከል 7ቱ የወረዳ ፖሊስ አባላት ሲሆኑ 2ቱ ደግሞ የአካባቢው የሚሊሻ አባላት መሆናቸውን ጠቁሟል። ይሁን እንጂ መግለጫው ህገወጥ ታጣቂዎች ባላቸው አካላትና በሌሎች የሲቪል ነዋሪዎች ላይ ስለደረሰው ጉዳት የጠቀሰው ነገር የለም። የወረዳው መስተዳድር በግጭቱ ህይወታቸው ያለፉት ሰዎች 9 መሆናቸውን ቢገልጽም የአይን እማኞች ግን ቁጥሩ ከዚያ በላይ ነው ይላሉ።
17: ሬሳ የተገኘው ብቻ ነው እንጂ ወደ 17 ምናምን የሚሆን ነው ጠፉ ስቲል ነው አልተገኝ የተባለው። ከ17ቱ አሁን የ9ኙ አስከሬን ተገኝቷል። ግን መጀመሪያ ራሱ ሬሳ አንሰጥም ብለው ከልክለው ነበረ። የዛው የወረዳ አካባቢ በፍለጋ ላይ ናቸው የተገኘ ነው። ሌላው አልወጣም። ግዳጅ ሄዱ። በርካታ ሰራዊቶች አሉ አሁን የተመቱ። ግማሹ ከምባ የሚባል እዛው አጎራባች ወረዳ ላይ ሆስፒታል የገቡም አሉ። እዚህ 40 ሆስፒታል የገቡም አሉ። በጉዳት የደረሰባቸው በውል ቁጥራቸው አይታወቅም።
16: የሀገር መከላከያ ሰራዊት ከትናንት ጀምሮ ወደ አካባቢው መግባቱን የተናገሩት ነዋሪዎቹ ነገር ግን አሁንም ተመሳሳይ ግጭት ሊከሰት ይችላል በሚል ስጋት ውስጥ መሆናቸውን ገልጸዋል።
18: እርግጠኛ ሆኖ መናገር አይቻልም። ያው ጸጥታው አካል መጥቷል። እዛ አካባቢ መከላከያም አለ። እዛ አካባቢው ዲፕሎማሲ ትላንትና እና ዛሬ ሬሳ እንድነሳ ተደርጓል። ቀጣይ ምን ይሆናል የምባለውም ጸጥታው አካሉ ነው እንግዲህ የሚያውቀው። ይሄ ነው ማለት አይቻልም።
17: ከገረሴ እንትኑ ከተፈጸመበት ወረዳ ውጭ የሆኑ ሌሎች ወረዳ አካላት በባህልና በአካባቢ ገብተው እየጠየቁ ነው። እሱንም ይስማሙ አይስማሙ ስል አልታወቀም። በተለይም የወረዳውን የመንግስት አካላትና ሌሎች የባህል መሪዎች አናስገባም፣ እነሱ ናቸው እኛን ያስደፈሩን በሚል ስል አልተረጋጋም።
16: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳም።
0: የዶቼ ቬለ የቀጥታ ስርጭት በሳተላይት በዩቲዩብ በቴሌግራም እና በፌስቡክ በቀጥታ እየተላለፈ ይገኛል። በፌስቡክ ከሚያዳምጡ መካከል አንዱ ተመስገን ብርሃኑ የሚከተለውን አስተያየት ጽፈዋል። እንግዲህ ሀገራችን የጦርነት ታሪክ ብቻ ያላት ሀገር ሆና ልትቀጥል ነው። ነገር ግን አብዛኞቹ ጦርነቶች ትርጉም አልባ ናቸው። ግን እስከ መቼ ነው? ዜጎች ያለበቂ ምክንያት መከራቸውን እያዩ ነው። ያለ ምክንያት ወታደራዊ ብዝበዛ የሚል አስተያየት ጽፈዋል። ጦርነት የኢትዮጵያን ህዝብ ላይ ያሳደረ ያለውን ተጽዕኖ የሚያሳይ ይመስላል። በአፋር በትግራይና በአማራ ክልሎች እየተደረገ የሚገኘው ውጊያ ገና ካሁኑ ከባድ ሰብአዊ ጉዳት እያደረሰ ነው። አገሪቱ ደም አፋሳሽ ጦርነት ውስጥ የገባችው እዚህም እዚያም ከሚካሄዱ ግጭቶች ማቆሚያ ሳታበጅላቸው ከቀደመውም ጦርነት ሳታገግም ሆኗል። ይህ ዜጎችን አብዝቶ ያሳስባል። መሳይ ተክሉ የሐረር ድሬዳዋና ሶማሌ ክልል ነዋሪዎችን አስተያየት ጠይቆ ነበር በዚሁ ጉዳይ ላይ።
19: እንደ ሀገር ምን ያህል ያለመደማመጥ ውጤት ምን እንደሚደርስ እኛ እውን ማሳያ ነው። ምክንያቱም ካለፈው ጦርነት ሳንማር ከእንደገና አሁን ለሌላ ጦርነት መዘጋጀት፣ ካለፈው መድቀቃችን ሳንማር ከእንደገና ለሌላ እልቂትና ለሌላ ዳፋ መዘጋጀት ራሳችንን ወዴት እየወሰደ እንዳለን አንድ ማሳያ ሊሆን ስለሚችል ይሄን ጦርነት ቢችሉ እዚህ ጦርነት ላይ የተሳተፉ ያሉ ኃይሎች ዞሮ ዞሮ ለህብረተሰብ ነው አይደል የሚሉትን ህብረተሰብ ሌላ ችግር ውስጥ ባይከቱት ብዬ ነው ማሰቡ።
20: ሀገር በተለይ ኢትዮጵያ የጦርነት ታሪክ እስኪመስል ድረስ ብዙ ነገራችን በርካታ ጦርነቶች ውስጥ አልፈናል። ያተረፍነው ነገር ግን የእናቶችን ሰቆቃ፣ የኢኮኖሚ መድቀቅ፣ ብዙ ምስቅልቅሎች ነው እና አሁንም የሚፋለሙ ኃይሎች የትኛውም ጦርነት የሚያበቃው መጨረሻ ላይ በድርድር ነው አብዛኛዎቹ ማለት ይቻላል። እና ህይወት ዋጋ ከመከፈሉ በፊት ንብረት ከመውደሙ ንጹሃን ከመሞታቸው በፊት ሀሳባቸውን ፍላጎታቸውን በጠረጴዛ ዙሪያ አድርገው ቢፈቱት። ጦርነት ለኢትዮጵያ ህዝብ ያስፈልጋል። ብዙ ዋጋ ከፍለና የተሻለም ነገር ይመጣል ብዬ አላስብም።
21: ከአፍሪካ ሀገር አንጻርም ሲታይ ብዙን ጊዜ የሰላማዊ መንገድን ሲዘጉ ብዙ ሰዎች ወደ ነፍጥ ትግል የሚሄዱት፣ በሌላ አነጋገር የማርያም መንገድ ሲዘጋ የገብርኤል መንገድ ሰው እንደሚመርቀው ማለት ነው። ስለዚህ ብዙዎቹ ሰዎች ወደ ነፍጥ ትግል የሚተገቡት አንዳንዶቹ ያው በስነ ስርዓቱ ነጻነትን አጥተናል እና ይህንን መንግስት እናወርዳለን የሚሉ አሉ። አንዳንድ ደግሞ ምንም አይነት ትግል ሰላማዊ ትግል ሳይታገሉ ቀጥታ ዳይሬክት ወደ ነፍጥ ትግል ገብተው ለውጥ እናመጣለን የሚሉ አሉ። ዞሮ ዞሮ ግን አንድ የሚያስማማን በሀገራዊና በህልውናዊ ጉዳይ ለምሳሌ በባህር በር ላይ እንደዚህ አይነት ላይ ምክንያቱም ዘለቄታ የሆነ ኢትዮጵያ ለአንድ ሎኮን እድሜ ልኳን መቀረት የለበትም። ይሄ ነገሮች ሀገራዊ ላይ ሁሉንም የሚያግባባ ሀገርን ለምሳሌ መፍረስ እንደሌለባት መንግስትም እነዚህን ተቃዋሚዎችም ያውቁታል።
20: ሀሳብ ለመግዛት ሀሳብ ለመሸጥ ሀሳባቸው በመንግስት ተቀባይነት እንዲኖር 100% የሚመለስ ጥያቄ ስለዚህ እነሱም የተወሰነ ርቀት መጥተው ከፍላጎታቸው የተወሰነውን ነገር መንግስትም ደግሞ በወደ ሰፊነት አይ ማንንም መሳሪያውም ስላለው አቅሙም ስላለው ብቻ ሳይሆን ጠቃሚ ያለመሆኑን በመረዳት የተወሰኑ ፍላጎቶቹን ቀንሶ ወደ እነሱ የተወሰነ ርቀት በመሄድ መደራደር አለበት ብዬ ነው። ማን አይጠቅምም፣ ለመንግስትም አይጠቅምም። እንደ መንግስትም ለመቀጠል እኮ ሰላም መሆን አለበት፣ ኢኮኖሚው ጠንካራ መሆን አለበት። ስለዚህ መንግስትንም ጭምር የሚጎዳ ጦርነት ነው ብዬ ነው የማስበው። እና ሁለቱም ወደ ድርድር የሚሄዱበትን በኤኒ ሚንስ
19: አሁን ኢትዮጵያ ውስጥ ያለው ነገር እንዳለ ምስቅልቅል እየሆነ ነው እና ያን ነገር ቆሞ ማየት ቢችሉ ፖለቲከኞቻችን እና ይሄ ግፋ በለው የሚሉ ሰዎች ያንን ነው እኔ እንደ ግል የሚሰማኝ ስሜት። ከዛ ውጭ ግን ጦርነት እያንዳንዱ እንደ ማህበረሰብን ብቻ ሳይሆን እንደየግል እያንዳንዳችን ኪስ እያንዳንዳችን ህይወት ውስጥ የእያንዳንዳችንን የምንወዳቸውን ሰዎች ከጎናችን እያሳጣን ያለ ነገር ነው እና ይህን ነገር እንደው በሆነ መንገድ መቆም የሚችልበትን አግባብ ቢፈጠር የተሻለ ነው ብዬ ነው የማስበው።
21: አሁን ያለው የጦርነት ጉዳይ ጦርነት ለምንም ነገር ተገቢና እኔ አሁን እንደ ራሴ ሰላማዊ ትግል ታጋዮች ላይ ነው ብዙን ጊዜ ፎከስ ማድረጉ። ምክር ለውጥም ቢመጣ በሰላማዊ ትግል ነው ብዙን ጊዜ ለውጥ የሚመጣው። በነፍስ ትግል መጥተው ሀገሪቷን አውርደው ዲሞክራሲ ያስብ ያዘጋሉ የሚል የለም እንግዲህ እኔ እስከማውቀው ድረስ። ስለዚህ ኢኮኖሚካሊ በጣም ከሚገባው በላይ ይጎዳል ጦርነት። አንድ የመድፍ ቁርቡላ ስንት ነው? አንድ የታንክ ቁርቡላ ስንት ነው? ኢቭን እንኳን አንድ AK-45 አንድ ጥይት ቀልሀ ምን ያህል ወጪ እንደምታወጣ ይታወቃል። እና ጦርነት በጣም በጣም ነው። ኢትዮጵያ ደግሞ በታሪኳ እኔ እንኳን በእድሜ ባድማ ጦርነት አይቻለሁ፣ ሶማሊያ ጦርነት፣ ሞቃዲሾ ሲደረግ አይቻለሁ። እንደገና ህግ በማስከበር ተብሎ በሀገር ውስጥም አይቻለሁ። አሁን ደግሞ አየሩ እኔ እድሜ ዘመኔን እንኳን ከተወለድኩበት ጊዜ ጀምሮ ከደርግም ጦርነት ጀምሮ አይቻለሁ። ጦርነት ውስጥ ነው ያሳለፍ። ጦርነት በጣም በጣም ህይወትን እና ንብረትን እንዲሁም ደግሞ ታዳጊ ነገር ሊያድጉ የሚችሉትን ሰዎችን የምናጣው ነው።
0: አድማጮች መሳይ ተክሉ ያሰባሰበውን አስተያየት ነበር ያዳመጣችሁት። ኢብራሂም ሼክ ፌስቡክ ላይ አስተያየት ጽፈዋል። ከዛ በተጨማሪ የዚህ ዓለም አዲስ መቼ ነው ከጦርነት ስጋት ወጥተን በነጻነት ተዘዋውረን ሰርተን የምንበላው ሲሉ ይጠይቃሉ። ብዙ አስተያየቶች ተጽፈዋል። እባካችሁ የምትጽፏቸው አስተያየቶች የበለጠ ግጭት የሚያባብሱ እንዳይሆኑ ጥንቃቄ እንድታደርጉ እንመክራለን። በነገራችን ላይ በኢትዮጵያ የተከሰከሰው ግጭት ወደ ሌሎች ጎረቤት ሀገራት ሊስፋፋ ይችላል የሚል ስጋት አለ። ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር ቤት በአዲስ አበባ የሚገኘው የኤርትራ ኤምባሲ እንዲዘጋ መወሰኑን አስታውቋል። በአዲስ አበባ የሚገኙ ዲፕሎማቶችም በ48 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ተዛ ተሰጥቷቸዋል። ታምራት ዲንሳ ትንሽ ቆየት ብሎ ይመጣና ተጨማሪ ማብራሪያ ያቀብለናል። ከዚያ በፊት ግን እስራኤል ውጊያ ከመደረግባቸው የኢትዮጵያ አካባቢዎች ዜጎቿን እንዳስወጣች 3 የአገሪቱ መገናኛ ብዙሃን ዘግበዋል። ITN4 ኒውስ የተባለው የቴሌቪዥን ጣቢያ የእስራኤል ውጭ ጉዳይ ሚኒስቴርን ዋቢ አድርጎ እንደዘገበው በላሊበላ የነበሩ እስራኤላውያን ለ3 ቀናት ከተደረገ ዲፕሎማሲያዊ ጥረት በኋላ በሄሊኮፕተር እንዲወጡ ተደርጓል። እስራኤላውያኑ ከላሊበላ የሚደረጉ በረራዎች በመቋረጣቸውና በመኪና መጓዝ አደገኛ በመሆኑ የአገሪቱ ውጭ ጉዳይ ሚኒስቴር እንዲረዳቸው ጥያቄ አቅርበው እንደነበረ ዩኔት ኒውስ ዘግቧል። የኢትዮጵያ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ሰለሞን ሙጬ ተጨማሪ ዘገባ አለው።
1: በእስራኤል ተነባቢ የሆነው ጋዜጣ ኢየሩሳሌም ፖስት ዛሬ ሐሙስ ንጋት ላይ እንደዘገበው በ3 ክልሎች ጦርነት እየተደረገበት በሚገኘው ሰሜን ኢትዮጵያ 45 እስራኤላውያን ከውጊያ ቀጠና እንዲወጡ መደረጉን የእስራኤልን የውጭ ጉዳይ ሚኒስቴር መግለጫ ጠቅሶ ዘግቧል። ጎብኚ መሆናቸው የተገለጸው እስራኤላውያን ዜጎች 25ቱ በሄሊኮፕተር 20ዎቹ ደግሞ በኢትዮጵያ መከላከያ ሰራዊት እጀባ በየብስ ተጓጉዘው ደህንነታቸው ወደ ተጠበቀበት ወደ ተባለ ስፍራ ተጓጉዘዋል። ስራው አስቸጋሪ እንደነበር መገለጽ ለጹን የተከሰው ዘገባው ይህ ተግባር የሀገሪቱ ውጭ ጉዳይ ሚኒስትር ጌዲዮን ሳርና አዲስ አበባ የሚገኘው የእስራኤል ኤምባሲ በኢትዮጵያ ካሉ የሚመለከታቸው የተባሉ አካላት ጋር አደረጉት በተባለ ቅንጅት መፈጸሙ ተገልጿል። ይህ ተግባር በትክክል ከመቼ እስከ መቼ እንደተከናወነ ግን ቀኑ አልተገለጸም። ዶቼ ቬለ መረጃው ተጨባጭና ወነተኛ ስለመሆኑ ግን በኢትዮጵያ ከእስራኤል ኤምባሲ ምንጮቹ ማረጋገጥ ችሏል። የኢትዮጵያ መንግስት ግን በጉዳዩ ላይ እስካሁን ምንም ያለው ነገር የለም። ለመሆኑ ተቀባይ ሀገራት ውስጥ የሚገኙ የሌሎች ሀገራት ኤምባሲዎችና ተልእኮች እንዲህ ያለ ጦርነትና የውጊያ ሁኔታ ሲከሰት የሚያደርጉት ምንድን ነው የሚለውን አንድ ስማቸውን መግለጽ ያልፈለጉ የዲፕሎማሲና ዓለም አቀፍ ጉዳዮች ተንታኝ ለዶቼ ቬለ በዝርዝር አብራርተዋል።
3: የመጀመሪያው ጉዳዩን የማጥራት ለማንበብ፣ ለመረዳት፣ መረጃን ለማግኘት የተገኙትን መረጃ እውነተኝነት ለማረጋገጥ ጥረት ያደርጋሉ። እንግዲህ እሱ የታለፈ ይመስለኛል። የሚቀጥለው ስቴፕ የሚያስቡትን ገልጸው በይፋ መግለጫዎችን ያወጣሉ። ምናልባት እሱንም ባለፈው ሳምንት በተከታታይ ያላቸውን አመለካከት የገለጹባቸውን የተለያዩ መግለጫዎች አይተናል። ሌላው እንግዲህ 3ኛው እርምጃ እነዚህን ያገኟቸውን መረጃዎች ለዜጎቻቸው ወይንም በዜጎቻቸው ለሚተዳደሩ ተቋማት የማሳወቅ ስራን ይሰራሉ።
1: የእስራኤል የውጭ ጉዳይ ሚኒስቴር የኢትዮጵያ ባለስልጣናት አደረጉት ላለው ቁርጠኝነት የታየበት ድጋፍ ምስጋና አቅርቧል። እንደ ተንታኙ ማብራሪያ የዲፕሎማቲክ ማህበረሰቦች የጦርነትና የቀውስ ወቅት እርምጃዎች ደረጃዎች አሏቸው።
3: ከማሳወቅ ባለፈ የሚያስቀምጧቸው ሚልስቶንስ አሉ። አገር ውስጥ የሚገኙ ዜጎቻቸውን ከዜጎቻቸው የተወለዱ ተወላጆቻቸውን ወይንም በተለያየ ምክንያት ከዲፕሎማት ተቋማት ጋር ግንኙነት ያላቸውን ሰዎች ጉዳዩ የተካረረ ቢሄድ ምን አይነት ሁኔታዎች ሲሟሉ የማስወጣት እርምጃን እንወስዳለን የሚሉትን ነገሮች ፕላን ወደ ማድረግ የሚሄዱበት ደረጃ የደረስን ይመስለኛል።
1: ተንታኙ በእንዲህ ያለ ጊዜ በዲፕሎማሲ ተቋማት ቀጥሎ የሚደረገው የተለመደ ያሉትን አሰራርም በዝርዝር አስረድተዋል።
3: ይህ ጉዳይ እየገፋ ከሄደ ኤምባሲዎች ወይም ዲፕሎማቲ ተቋማት ስራዎቻቸውን ወደ ማቀዝቀዝ ይሄዳሉ። የኮሚኒኬሽን ብላክአውት ይፈጠራል ተብሎ ስለሚገመት በዛን ጊዜ የሚከተሉትን የኮሚኒኬሽን ፕሮቶኮል ወደ ማዳበር፣ ወደ መሞከር፣ ቴስት ወደ ማድረግ ወይም ድሪል ይሉታል በተግባር ይንቀሳቀሳሉ ብዬ ነው የማስበው። ጦርነቱ ሂደት ውስጥ ጉልህ ሰብአዊ ጥፋቶች ጠፍተው ሲገኙ የሚያስጠነቅቅ የሚከሱ መግለጫዎች፣ ክሶች ወደ አደባባይ መምጣት ይጀምራሉ። በጀርባ ደግሞ ጉዳዩ መፍትሄ እንዲያገኝ ከጦርነት ባሻገር ያለ መፍትሄ እንዲመጣ ከቅስቀሳ ጀምሮ ተጽዕኖ ወደ ማሳደር ወይንም የሚያደርጓቸውን የተለያዩ ድጋፎች መደራደሪያነት በማድረግ ተጽዕኖ የመፍጠር ስራ ውስጥ ይገባሉ ብዬ ነው የማምነው። እነዚህ ሁሉ ነገሮች ካልሆኑ እንግዲህ በሚኖሩ ዓለም አቀፋዊ አህጉራዊና ክፍለ አህጉራዊ ተቋማት ውስጥ የተለያዩ ዲፕሎማቲክ ሳንክሽን ዲፕሎማቲክ እርምጃዎችን ይወስዳሉ። በወታደራዊ መሪዎች ላይ የጉዞ ገደብን ሊሆን ይችላል፣ በወንጀል የመጠየቅ ጉዳይ ሊሆን ይችላል፣ ገለልተኛ የሆነ የምርመራ ስራ እንዲሰራ የማስገደድ ውሳኔዎችን ወደ መስጠት ታጫ የሚያድጉ ይመስለኛል። የተለመደው ማሰራር ይሄ ነው።
16: ከዚሁ ከግጭቱ ጋር በተያያዘ በኢትዮጵያ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኃላፊ አዞኒያ ኦጂሎ ጦርነቱ ቀድሞ የተፈናቀሉትን ጨምሮ ሲቪሎችን ለአደጋ እያጋለጠ ለተጨማሪ መፈናቀል ምክንያት እየሆነ መምጣቱን ትናንት ገልጸዋል። የእርዳታ ሰራተኞች ለእገታ፣ ለገንዘብ ተብሎ ማስገደድና ለትንኮሳ መጋለጣቸውን ጭምር ገልጸው እነዚህ ድርጊቶች የእርዳታ ስራዎችን በቀጥታ የሚያደናቅፉ፣ ተጋላጭ ማህበረሰቦች ወሳኝ እርዳታ እንዲያገኙ የማያደርጉ በመሆናቸው ጉዳዩ ትኩረት ሊሰጠው እንደሚገባም ጠቅሰዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
0: አድማጮቻችን፣ የዕለተ ሐሙስ ዜና መጽሔት በዚሁ ተጠናቀቀ። ነገር ግን ስርጭታችን አላበቃም። በሙዚቃ ፋታ ውስጥ እንመለሳለን። መልካም ጊዜ።

0: የዓለማየሁ እሸቴ ሙዚቃ ነበር ጭሯዳሪ ነኝ የተሰኘ ሙዚቃ ታምራት ዲንሳ እዚህ አጠገቤ መጥቷል ታምራት የኢትዮጵያ ውጭ ጉዳይ መስሪያ ቤት ከአንድ ሰዓት ሞላው
1: ገደማ
0: አንድ ሰዓት ተኩል ገደማ በአዲስ አበባ የሚገኘው የኤርትራ ኤምባሲ እንዲዘጋ መወሰኑን አስታወቀ በዚያ ላይ ደግሞ አገሪቱ ውስጥ የሚገኙ የኤርትራ ዲፕሎማቶች ምንድነው መግለጫው የሚለው
1: አዲስ አበባ የሚገኘው የኤርትራ ኤምባሲ እንዲዘጋ ሳይሆን አዲስ አበባ ከሚገኘው ከኤርትራ ኤምባሲ 10 ያህል ዲፕሎማቶች የዲፕሎማሲ መብታቸውን አጥተው በ48 ሰዓታት ውስጥ አዲስ አበባ ለቀው እንዲወጡ ወይም ደግሞ ከሀገር እንዲወጡ የሚያዝ ነው ከዚህ በተጨማሪ ደግሞ ኢትዮጵያ አስመራ የሚገኘውን ኤምባሲዋን መዝጋቷን የሚገልጽ ነው
0: የሁለቱ ሀገራት ግንኙነት ዲፕሎማሲያዊ ግንኙነት እንግዲህ ኢትዮጵያ ኤርትራ ለረጅም አመታት ግንኙነታቸው በጣም ሻክሮ ነው የቆየው በእንግሊዘኛ ይሄ ኖ ፒስ ኖ ዋር ይሉት ነበር ፈረንጆቹ ሰላምም ጦርነትም የለም አይነት ግንኙነታቸው የታደሰው ጠቅላይ ሚኒስትር አብይ አህመድ ወስልጣን ከመጡ በኋላ ነው ከዚያ በኋላ ኢትዮጵያም በአስመራ ኤምባሲዋን ከፈተች አምባሳደር ሾመች ኤርትራም በአዲስ አበባ ኤምባሲዋን ከፈተች አስተውሳለሁ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ናቸው አዲስ አበባ የነበረው ኤምባሲ ሰንደቅ ዓላማ ሲሰቅሉ ሁሉ ታይተው ነበር ምንድነው የሚጠቁመው አሁን የኢትዮጵያ ውጭ ጉዳይ መስሪያ ቤት የወሰነው ውሳኔ አሁን ኢትዮጵያ ውስጥ ከተፈጠረው በተለይ ደግሞ ትግራይ አፋርና አማራ ክልሎች አካባቢ ካለው ግጭት አኳያ ምንድነው የሚያሳየው
1: መልኩን እየቀየረ መሄዱን ነው የሚያሳየው ሽቴ እንግዲህ የሰሜን ኢትዮጵያው ጦርነት ከተቀሰቀሰ እነሆ 9 ቀናትን አስቆጥሯል በ9 ቀናት ውስጥ መለወጡን ነገሮች አሁን የኢትዮጵያ ፌደራሉ መንግስት ከነዚህ ከትብብር ኃይሎች ጋር ከሚያደርገው ውጊያ ባሻገር ውጊያው ወደ ቀጠናዊ መልኩ መሻገሩንና የውጊያው አይነትም መቀየሩን ያያየን ነው የመጣ ነው እንደ ምክንያትም እናነሳው ደግሞ በተደጋጋሚ እንግዲህ ባለፈው ሳምንት እንደምናስተውሰው የመከላከያ ሰራዊቱ ኢታማዦር ሹም ብርሃኑ ጁላ ኤርትራን ተጠያቂ ያደረጉበት በተለይ ኤርትራ ለኢትዮጵያ ታጣቂዎች ድጋፍ ታደርጋለች የሚል ክስ ማሰማታቸውን እናስተውሳለን በትናንትናው ዕለት ደግሞ የአፋር ክልል ፕሬዝዳንት አወል አርባ በተመሳሳይ መልኩ የኤርትራ ወታደሮች ኢትዮጵያ ውስጥ መግባታቸውን ከሰዋል
0: ለአልጀዚራ ነው የተናገሩት አይደል?
1: በትክክል። እና እንግዲህ የአልጀዚራውንም ጉዳይ በኋላ እንመጣበታለን። ከዚህ በተጨማሪ ደግሞ የኤርትራ ተቃዋሚ ፓርቲዎች ይሄንኑ ደግሞ አረጋግጠዋል። የኤርትራ ወታደሮች ኢትዮጵያ ውስጥ ገብተው በጦርነት ውስጥ ተሳታፊ ናቸው የሚሉ ወንጀላዎችን እያቀረቡ ነው የሚገኙት። በቀጥታ ይሄን ምንድነው የሚያሳየን? አሁን በሀገር ውስጥ ባሉ ተፋላሚ ኃይሎች መካከል እየተካሄደ ያለው ጦርነት መልኩን ቀይሮ የኢትዮጵያ ፌደራል መንግስት በቀጥታ ከኤርትራ ጦር ጋር ፊት ለፊት ሊጋጠም የሚችልበትን እድሉን የሚያስፋበት ሁኔታ እንዳለን እንመለከታለን።
0: ስጋት አለ በርካታ ቀጠናውን በቅርበት የሚከታተሉ የጸጥታ ተንታኞች የፖለቲካ ተንታኞች አንድ የሚያሰጋቸው ነገር በኢትዮጵያና በኤርትራ መካከል ሊፈጠር የሚችል ጦርነት ከሱዳን ጋራ ሊያዝ የሚችልበት እድል እስካሁን እንግዲህ መካሰሱ አለ አይደለም በተለይ የፕሪቶሪያ ላይ ህወሓትና የኢትዮጵያ ፌደራል መንግስት ግጭት የማቆም ስምምነት ከተፈራረሙ በኋላ የኢትዮጵያ መንግስትና የኤርትራ መንግስት ያላቸው ግንኙነት በጣም ሻክሯል
1: ተበላሽቷል
0: በይፋ ሲወነጃጀሉ ሲካሰሱ ነው የቆዩት እሱ በተለይ ከህወሓት ጋር ያለው ግንኙነት በዛው መጠን እየተበላሸ በሄደ ቁጥር ውጊያ ከመቀስቀሱም በፊት ቀጠናዊ ጦርነት ይፈጠር ይሆን ወይ በሁለቱ ሀገራት መካከል ጦርነት ይቀሰቀስ ይሆን ወይ የሚል ስጋት ነበር እሱ ስጋት ለረጅም ጊዜ ቆየ ነው አይደለም አዲስ አይደለም አሁን ይሄኛው ውሳኔ በቃ የለየለት ዲፕሎማሲያዊ ግንኙነት ማቋረጥ በጣም ትልቁ እርምጃ ነው አንድ ስጠብቅ የነበረው የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ከኢትዮጵያ በኩል ለሚነሱ ክሶች ወንጀላዎች ለሚሰጡ አስተያየቶች ብዙ ጊዜ ኤክስ ላይ አስተያየት ጽፋሉ መልስ ይሰጣሉ አስተያየት ጽፋሉ ምን አሉ እስካሁን የተባለ ነገር አለ ከኤርትራ በኩል የሰማችሁት ነገር አለ የተሰማ ነገር አለ
1: የለም በተለይ በዛሬው ውሳኔ ላይ በዚህ ጉዳይ ላይ ያሉት ነገር የለም ግን እስከ ዛሬ ድረስ ሲሰጡ የነበሩት ለማለት ከኢትዮጵያ በኩል ለሚቀርብላቸው ወንጀላ ለወንጀላው አጸፋ ነው የሚሰጡት የውስጥ ችግራችሁን በእኛ ላይ ለማላከክ የምታደርጉት አይነት ነገር ብለው ነው የሚመልሱት ነገር ግን በተለያዩ አጋጣሚዎች ከዲፕሎማሲ ምንጮች እንዲሁም ደግሞ በተግባር መሬት ላይ ካለው ተጨባጭ ሁኔታ ጋር ተያይዞ እነዚህ የሚቀርቡ ወንጀላዎች በአንድም ይሁን በሌላ መልኩ በዚህ በቀጠና ውስጥ ያሉ ሀገራት በኢትዮጵያ የውስጥ ጉዳይ ላይ ያላቸውን እንቅስቃሴ የሚያሳዩ ምልክቶች እንዳሉ መረዳት ትችላለ በአንድም ይሁን በሌላ መልኩ ማለት ነው። ስለዚህ አሁን ጥያቄው የሚሆነው በኢትዮጵያ የውስጥ ተፋላሚ ኃይሎች መካከል እየተካሄደ ያለው ጦርነት በርግጥ ባጭር ጊዜ ውስጥ ሰፍቶ ቀጠናዊ መልክ ይይዛል ወይስ ጊዜ ይወስዳል የሚለው ጥያቄ ነው መልስ ማግኘት ያለበት። ምክንያቱም እያየን እንዳለነው ከሰሜን ኢትዮጵያው ጦርነት ከ9 ቀን በፊት የተጀመረው ማለት ነው አሁን ተሰብስቦ ሄዶ ወደ ትግራይ ክልል ውስጥ ገብቷል። በተለያዩ ግንባሮች ወደ ትግራይ ክልል ውስጥ ነው እየገባ ያለው።
0: አዎ ብዙዎችም ግን ማረጋግጥ አይቻልም አይደለም አሁን ጦርነቶቹ ውጊያዎቹ እየተደረጉ ያሉት ሰቆጣ አላማጣ ወደ ከዛም ያለፈ እንደሆነ ተገንዝበናል። ወደ ትግራይ ክልል የመግባት አዝማሚያ እንዳለው ትግራይ ድንበር አካባቢ ከአፋር ጋር በሚዋሰንበት አካባቢ በከ2013 እስከ 2015 የተካሄደው ጦርነት ላይ የታየው ነገር አንደኛው ምንድነው በፍጥነት ተቀያየረ ይሏውጥ ነበር። ሶ አሁንም በርግጠኝነት በትክክል አውደ ውጊያዎቹ ላይ ምን ይሆን እንደሆነ ማለት ምን ሊመጣ እንደሚችል ማን ነው የበላይነት ሊኖረው የሚችለውን የሚለውን ነገር መናገር በጣም ከባድ ይመስለኛል በዚህ ወቅት።
1: እውነት ነው በዚህ ሂደት እኔ እንደ አንድ ባለሙያ ሁሉንም ተፋላሚ ኃይሎችን የምከስበት አንድ ጉዳይ አለኝ። መረጃ መስጠት በተለይ መንግስትን ከመንግስት ወገን ማለት ነው መንግስት ጥያቄ የሚሆንበት የዜጎች ህገ መንግስታዊ መብታቸው ነው። መረጃ የማግኘት ህገ መንግስታዊ መብት አላቸው ዜጎች በየትኛውም አይነት እንኳንስ ደም አፋሳሽ ጦርነትን ያህል ይቅርና ሰዎች የሚሞቱበት የሚጎዱበት የሚቆስሉበት ንብረት የሚወድምበትን ያህል ጦርነት ይቅርና በማንኛውም ጉዳይ ላይ መንግስት ለዜጎቹ መረጃ የመስጠት ግዴታ አለበት። አሁን እያየን እንዳለ ነው በዚህ ጦርነት ውስጥ ምን እየተካሄደ እንዳለ ምን እየሆነ እንዳለ ምንም አይነት መረጃ የምናገኝበት መንገዱ በጣም ጠባብ ነው። ከዚህ በተጨማሪ ደግሞ ጥያቄም ሲቀርብ መልስ የመስጠት ፍላጎት የለም። እነዚህ ነገሮች ተደማምረው የጦርነቱን ትክክለኛ ገጽታ ማግኘት በጣም አስቸጋሪ አድርጎታል። እኛ እንደ አንድ የመገናኛ ጣቢያ መረጃዎችን ለማግኘት እንግዲህ ታውቃለህ ከጠዋት እስከ ማታ ድረስ ስንቧጥጥ ነው የምንውለው። በተዳከመ የመገናኛ መንገድ በስልክ በኢንተርኔት በጣም በተዳከመ ሁኔታ ውስጥ ከነዋሪዎች በመናገኛቸው መረጃ ላይ ተንተርሰን ነው መረጃዎችን የምናቀርበው። ለዛውም ደግሞ ማረጋገጫ ማግኘት አንችልም አብዛኛውን ጊዜ። ይሄ ነገር ዞሮ ዞሮ በትክክል እየሆነ ያለውን ነገር ለማወቅ አስቸጋሪ ያደርጎታል።
0: እንግዲህ እስካሁን ድረስ ባሉ ዘገባዎች ዛሬ ኢሳያስ የሰራው ዘገባ ነበረ 96 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ከቆቦ እስከ ማይጨው አካባቢ ባለው ቦታ በአፋር ክልል ምን ያክል ሰዎች እንደተገደሉ ምን ያክል ሰዎች እንደቆሰሉ የሚታወቅ ነገር የለም። ነገር ግን የአፋር ሰብአዊ መብቶች ድርጅት ኃላፊ 150 ሺህ ገደማ ሰዎች ተፈናቅለዋል ነው የሚሉት። ዶይቼ ቬለ በገለልተኝነት አላጣራም። እንግዲህ
1: ከአፋር ብቻ ነው?
0: አዎ፣ ከአይን ማኞች ከሰብአዊ መብት ድርጅቶች በብናገኘው መረጃ ነው እስካሁን ድረስ። እና ይሄ ጦርነት በጣም አሰቃቂ የከፋ ጉዳትም ሊያደርስ የሚችል ይመስላል። እንግዲህ በቀጣዮቹ ቀናት የሚመጣውን ነገር

አድማጮቻችን የዕለቱ ስርጭት የተገባደደ ነው። አሁን ዋና ዋና ዜናዎች በርቀቃሚ አቀርባለሁ። ትናንት ምሽት በአዲስ አበባ ከተማ ፈንዳታ መሰማቱን ሮይተርስን ጨምሮ የተለያዩ የዜና አውታሮች ዘገቡ። የኢትዮጵያ መንግስት አስመራ ያለውን ኤምባሲ ለመዝጋት መወሰኑን አስታወቀ። አዲስ አበባ የሚገኙ 10 ኤርትራውያን ዲፕሎማቶችም በ48 ሰዓታት ከሀገር እንዲወጡ ትዕዛዝ ሰጠ። በሰሜን ኢትዮጵያ የተባባሰው የጸጥታ ስጋት የሰብአዊ አቅርቦቶችን ማስተጓጎል መጀመሩንና የረድኤት ሰራተኞችም ለከፍተኛ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አመለከተ። የአገረሸው ጦርነት ወትሮውንም ለጉዳት የተዳረገውን የአካባቢውን ሲቪል ህብረተሰብ ለከፋ ችግር እንደሚያጋልጠው ማስታውቋል። እስራኤል በትናንትናው ዕለት በፍላይ ዱባይ አውሮፕላን ውስጥ የተከሰተውን ጥቃት ከመሰረቱ እንደምታጣራ ዛተች። አድማጮቻችን፣ የዛሬው ስርጭታችን ይህን ይመስል ነበር። በመስተንግዶ አብሬያችሁ ቆየሁ ተሸቴ በቀለ ነኝ። ተናስተልኝ።